መቹ መቹ ታሪክ ወንዘል ፍትባዋን ቢልወጂ በቹ ታሪክ ወንዘል ፍትባዋን ቢልጂ በቹ አምሰሮን ጀገሽ ረጅም ሾምበደይ ወሻነ አምሰሮን ጀገሽ